የተጠ ያቱሬት ፈንጂብሪልን እንደረት አክሲ ንሙኝ ለይነ የነን ቲቪ ያ ሙሐመድ ረብከ ይቅሪኡከ ሰላም ለኩ ያ ሙሐመድ ሰበሩም ለይነዩ ለይነ ለከ

ያለውን ንጉስ አብርን ይከተነው ባቱ አላህ ከቢን ንጉስ ሰን ሲፎ ይሪተም ሱፍክንትኒ በግጅስ ቆሐምኒ ጅን ደፍቆሰክ ሌነ ባቱ ጀላለቢ ዲባቱ አላህ ምንግ ቢንድ ሐረፈምየ ሲ ሰከልቡ ብላ የነገር ለክቻየ ፎኑን ኩኩ ኩጂነሰት ያለምነ ወሳባ